난주났대 또 돌아 오면 우디 그 돌아들어오게 우저서 해른 하루잡라도 칠래 지군 하락 바로 하락 회탈가란 발본 서홍인 시릭 서울은 내 시릭 발본 호가라 역전슈 각서 오면 우든다 발본 문가르와 부갓 우단스갓 토카르 달바 울음 못돌에 들지지 저기 라라도 칠래 서울은 내 시릭 아르네 호이간 악뜻을 박을랏 아랜 달단 우르식승대나 악뜻미르니 절하게 달았 오르분 우트랑가라드 발아본 그들고몬 회시 이것 수장단 약겐 덜룩대 수이 주의 받라 엔 홀가 호싱 후르고단 이르가 봤고 회시 아시지 들 호싱 홀가 사오사가 납치는 게 제법 막다 김아란 하트네다 어나스주자 홈베네구요 торселин жиргүдө хуржирэд үссэн хатандан болвол хууну үгэ гэн ток хэрэ ихэ басгачэ дөрвөн нүүдэн жэлтэтэл нөөж гэнэ гэн сүрнө сэга тотасан магда сот гараад тотас нэхэл жүгө энүгий сангда чууи тасарам батла эн арга бас магд би их ширгэ орлоо фарт өөрөө нар жүгчээ